ሰላም ከመጽናሕኩም ክብራት ተኸታተልትና ኣብዚ ቀረባ እዋን ሚኒስተር ምድላው ሓደጋታትን ስደተኛታትን ኡጋንዳ ሳም ኤንጎላ ምስ ሰራሕተኛታት ክፍሊ ስደተኛታት ቤት ፅሕፈት ቀዳማይ ሚኒስተር ማለት ኦፒኤም ኣብ ዝገበሮ ናይ ሌላ ኣኼባ ሓደ ዓብዪ ዞባዊ ዛዕባ ኣልዒሉ ኣሎ እቲ ሚኒስተር ካብ ኤርትራ ናብ ኡጋንዳ ዝውሕዝ ዘሎ ቁፅሪ ሓተት ዕቑባ ብናህሪ ምውሳኹን እቲ ቁፅሪ ኣብዚ እዋን ካብ 7,000 ምሕላፉን ኣተሓሳሳቢ ክብል ገሊፅዎ ሚኒስተር ኤንጎላ ኣብ ኤርትራ ኩናት የለን እናተባህለ ቁፅሪ ስደተኛታት ስለምንታይ ብከምዚ ዝበለ ማዕበል ይውስኻሎ ክብል ሸቐለቱ ገሊፁ ናይዚ ማዕበላዊ ስደት ስርበትኽ ምኽንያት ንምፍላጥ ድማ ምስ መንግስቲ ኤርትራ ዲፕሎማስያዊ ርክብ ክምስርት ምዃኑ ቃልኣት እዩ እንተኾነ ግን እቲ ኣብ መንጎ ወቅዓዊ መግለፂታት መንግስትታትን ኣብ ባይታ ዘሎ ፖለቲካውን ሰብኣውን ሓቅታትን ዘሎ ጋግ ኣዝዩ ሰፊሕ እዩ እቲ ሚኒስተር ኣብ ኤርትራ ርጉእ ኩነታት እዩ ዘሎ ኢሉ ዘቐመጦ ግምት ምስቲ ስደተኛታት ሂወቶም ንምድሓን ሃዲሞምሉ ዝመፁ ሓቀኛ መከራን ጂኦፖለቲካዊ ፀቕጥታትን ዝሳነ ኣይኮነን እዚ ሓድሽ ዋሕዚ ብሰንክቲ ኣብ ዞባ ቀርና ኣፍሪካ ብፍላይ ድማ ኣብ ጎረቤት

ብዙሓት ኣብቲ ሃገር ዝነብሩ ስደተኛታት ክምህለሉ እውን ሓገም እዮም። ኮይኑ ከዓ ንሱ ኣብ ስልጣን ቀፂሉ። ተቃውምቲ ውድባት ኡጋንዳ ኣብ እዋን ምርጫ ንሶም እንተተዓዊቶም ኣብ ልዕሊ ስደተኛታት ስጉምቲ ከም ዝወስዱ የፈራርሑ ነይሮም። ናይ ደገፍቲ ምልኪ ናይ ኢንተርነት ርእቶታት ግን ብመንግስቲ ኡጋንዳ ብዙሕ ኣቓልቦ ዝወሃበ

ሒዝናየ ዘለና ወቕቲ ኣብ ከበሳታት ሃገርና ዝናብ ዝረኣየሉ ወቕቲ እዩ ኮይኑ ግን ለብዘበን ዝናብ ደንጊ ኣሎ በዚ ምኽንያት ብፍላይ ህዝቢ ስመራ እቲ ኣመና ደንጊ ዘሎ ዝናብ ኣብ ቀረባ ክመፅእ ብሃንቀውታ ይፅበ ኣሎ ብዘይ ምኽንያት ግን ኣይኮነን ኣብዚ እዋን ኣብ ከተማ ኣስመራ ከቢድ ሕፅረት ማይ ኣጋጢሙ ኣሎ ናብ ኣባይቲ ክፍነው ዝነበሮም መስመር ማያት ደሪቖም እቲ ብመንገዲ ቦጥ ዝርከብ ማይ እውን ከም ደላይካ ስለ ዘይኮነ ህዝቢ ዓቕሉ ፀቢብዎ እቲ ሓንቲ ተስፍኡ ካብ ሰማይ ብመልክዕ ዝናብ ማይ ምርካብ እዩ እቲ ኣብ እዋን መግዛእቲ ኢጣልያ ናብ ኣባይቲ ዝተዘርግሐ መስመር ቱቦ ማይ ንኣስታት 100 ዓመት ፅገናታት ስለ ዘይተኻየደሉ ገሊኡ መሪቱ ካብ ጥቕሚ ወፃእ ኮይኑ ገሊኡ ናብ መሬት እናዘረቐ ከምዘይነበረ ናብ ምዃን ገፁ ይኸይድ ኣሎ እቲ ናብ መን ከም ዝጠርዕ ሓርቢትዎ ዘሎ ህዝቢ ስመራ በቲ ናይ ማይ ሕፅረት ኣብ ከቢድ መከራ ይርከብ ኣሎ ካብ ደገ ዝኸዱ ወፃእተኛታት ኣብ ዓበይቲ ሆቴላት ደቂሶም ከብቅዑ ንሳቶም እውን ምስቲ ዝኸፈልዎ ዋጋ ዘይመጣጥን ኣገልግሎት ከም ዝረኽቡ ይግለጽ ዓበይቲ ሆቴላት ኣስመራ ዋግኦም ምስ ዓለማዊ ዋጋታት ማዕረዩ ክበሃል ይከኣል ይኹን እምበር ነቲ ንጋሻ ዘድልዮ መሰረታዊ ኣገልግሎት ማይ እኳ ክቐርቡ ኣይክእሉን እዚ ከዓ ድኽመት ሰብ ሆቴላት ዘይኮነ መንግስቲ ማይ ክቐርብ ስለ ዘይከኣለ እዩ ብዛዕባ ሕፅረት ማይ ተሓቲቱ መልሲ ዝሃበ ውልቀ መላኺ እስያስ ኣፈወርቂ ሰብ ናብ ማይ ዘለዎ ቦታ ይኸይድ እምበር ማይ ናብ ሰብ ዘለዎ ኣይመፅእን እዩ ኢሉ ነይሩ ክኢላታት ሜትሮሎጂ ከም ዝሕብርዎ እንተኮይኑ ኣብ ዝቕፅል ሰሙን ፍኹስ ዝበለ ዝናብ ክህሉ እዩ እቲ ዝናብ ከምቲ ተስፋ ተገይሩሉ ዘሎ እንተዘኒቡ ህዝቢ ግዜያዊ ፍታሕ ክረክብ ክጅምር እዩ ድሕሪ መስከረም ኣብ ዘለዉ ወቕትታት ግን እቲ ፀገም መሊሱ ክደግስ እዩ ከም ኢሳያስ ሓደ መፀውዒ ዘለዎም መልእኽቲ ከም በዓል መዓመር ጋዳፊ ንህዝቦም ካብ ምድረ በዳ ማይ ኩዒቶም ናብ ዘለዎ ዘብፅሑ መራሕቲ ነይሮም ናይ ሊብያ ናይ ማይ ፕሮጀክት ንዓለም ዘገርመ ከም ዝኾነ ኣብ ታሪክ ተሰኒዱ ኣሎ ኣብ ኤርትራ ብፍላይ ኣብ ከበሳታት ኣብ እዋን ክራማት እኹል ማይ ይዘንብ እዩ ከባቢና ምድረ በዳ ኣይኮነን እቲ ዝድለ ነቲ ካብ ዝናብ ዝተረኽበ ማይ ኣብ ሓፅብታት ኣኪብካ መስመራት ናብ ከተማታትን ገጠራትን ዘርጊሕካ ንህዝብኻ ኣገልግሎት ማይ ምቕራብ እዩ ኮይኑ ግን ኣብ ኤርትራ ዘሎ ስርዓት ዝኾነ ልምዓታዊ መደባት የብሉን ህዝቢ እውን መንግስቲ ፀገማትና ርእዩ ፍታሕ ከምፀኣልና እዩ ኢሉ ተስፋ ምግባር ሓዲግዎ እዩ መዓስ እዚ ጥራሕ ዋጋ ጋዝ እውን ሰማይ ዓሪጉ ኣሎ ብምክንያት ፖለቲካ ፅምዶ ብዙሕ ናይ ኮንትሮባንድ ንግዳዊ ንጥፈታት ከም ዘሎ እውን ይስትውዓል ባንኪ ኤርትራ ክሳብ መወዳእታ ሓምለ ኣቐሚጥዎ ዘሎ ኣብ ኢድ ዝተታሕዘ ናቕፋ ናብ ባንክታት ክኣቱ ዝእዝዝ ሕጊ እውን ኣብ ነበርትን ነጋዶን ወጥሪ ፈጢሩ ኣሎ ህዝቢ ክሳብ ክንደይ ዝኣክል ጥረ ገንዘብ ኣብ ቤቱ ወይ ትካሉ ክቐምጥ ከም ዘለዎ ብንፁር ስለ ዘይተነግሮ ነተን ዝርከበን ኣብ ኢዱ ዝፀንሓ ገንዘብ ናብ ባንክ ክእቱ ይጓየ ኣሎ ዓበይቲ ነጋዶ ከዓ ገንዘቦም ኣብ ኢዶም ከይሓውዮም ብምስጋእ ገለ ናብ ዶላር ክቐይሩ ገለ ከዓ ናብ ባንክታት ክእትዉ ፀደፍደፍ ይብሉ ኣለዉ እዚ ከምዚ ኢሉ እንከሎ ክቡራት ተኸታተልቲ መስትያት ቤትና ሕቡራት ሃገራት መዝነት ፍሉይ ተኸታታሊ ኩነታት ሰብኣዊ መሰላት ኣብ ኤርትራ ክሕደስ ወሲኑ ኣብቲ ኣብ ጀኔቫ ስዊዘርላንድ ዝተኻየደ መጋበያ ነቲ እማመ ብሪጣንያን ኢትዮጵያን ዝርከብአን 23 ሃገራት ክድግፍኦን ከለዋ ኬንያን ደቡብ ኣፍሪቃን ዝርከብአን 17 ሃገራት ድምፂ ካብ ምሃብ ተዓቂበን ግብፅን ቻይናን ዝርከብአን 6 ድማ ተቃዊመን ስርዓት ግደፍ እቲ መዝነት ከይቅፅል ኣብ ኣስመራን ጀኔቫን ሓያል ዲፕሎማስያዊ ምንቅስቃስ እኳ ክካየድ እንተፀንሐ ክሰምረሉ ግን ኣይከኣለን ኣብ ዝሓለፈ ሰሙን ሚኒስተር ጉዳያት ወፃኢ ዑስማን ሳልሕ ኣብቲ ሃገር ንዝርከቡ ዲፕሎማሰኛታት ወፃኢ ብምዕዳም ኣብ ዘካየዱ ኣኼባ መዝነት ናይቶም ፍሉያት ወኪላት ንምስሊ ኤርትራ ይድውን ከም ዘሎን ምስ ሃገራት ምዕራብ ኣብ ዝህሉ ዝምድና ዕንቅፋት ይኸውን ከም ዘሎን ብምብራህ ደው ክብል ፀዊዑ ነይሩ ኣብቲ ኣብ ስዊዘርላንድ ክካየድ ዝቐነየ ኣኼባ ቤት ምክሪ ሰብኣዊ መሰላት ሕቡራት ሃገራት ክሳተፍ ፀንሐ ብኣምባሳደር ኤርትራ ኣብ ሕቡራት ሃገራት ሶፊያ ተስፋማርያም ዝምራሕ ልኡኽ ብወገኑ እቲ ንኤርትራ ንምክትታል ዝግበር መስርሕ ገንዘብ ካብ ምብኻን ዝሓልፍ ቁም ነገር ከም ዘይብሉ እዩ ክምግት ቀኒ እዩ ሕጂ ብመሰረት ውሳነ ናይቲ ቤት ምክሪ ነቲ ዕድመ መዝነቱ ዘብቅዐ ሱዳናዊ ዶክተር መሓመድ ዓብድሰላም ባቢኬር ዝትክእ ፍሉይ ወኪል ክምዘዝ እዩ ፍሉያት ወኪላት ማለት ስፔሻል ራፖርተራት ሰብኣዊ መሰላት ንሓደ ዓመት ከገልግሉ ብቤት ምክሪ ሰብኣዊ መሰላት ሕቡራት ሃገራት ኣብ ጀኔቫ ዝምዘዙ ኮይኖም ንዝተመደብሉ ሃገር ወይ ፍሉይ ጉዳይ ዝምልከት ዓመታዊ ፀብፀባት ዘቕርቡ እዮም
ኣብዚ ሓለፈ ወርሒ ናይ መወዳእታ ፀብፃቡ ዘቕረበ ዶክተር ባቢኬር ኣብ ኤርትራ ክፍፀም ዝፀንሐ ከቢድ ምግሃዝ ሰብኣዊ መሰላት ምምሕያሽ ከምዘይረኣየን ይገድድ ከም ዘሎን እዩ ገሊጹ ነይሩ ስርዓት ግደፍ ግን እቲ ፀብፃባት እሙን መርትዖ ዘይተረኽቦን ንመንግስቲ ኤርትራ ንምፅላም ዝዓለመ ምዃኑ ብምሙጋት ነቲ ፀብፃብ ነፂግዎ ነይሩ ኣብ 2012 ዓ.ም ተሓለቕቲ ሰብኣዊ መሰላት ብዘካየድዎ ጎስጓስን ብመሪሕነት ጅቡቲ ሶማልያን ናይጀርያን ንሰብኣዊ መሰላት ኤርትራ ዝከታተል መዝነት ፍሊት ወኪል ንፈለማ እዋን ከም ዝተፈጥረ ይዝከር ኣሜሪካ ብሪጣንያን ሃገራት ሕብረት ኣውሮጳን እውን ነቲ በተን ኣፍሪቃውያን ሃገራት ዝቐረበ እማመ ሙሉእ ደገፍ ሂበንኦ ነይረን እየን እቲ ስርዓት ግደፍ ክቃወሞ ዝፀንሐ እማመ ደገፍ ሓያሎ ኣባላት ናይቲ ቤት ምክሪ ዝኾነ ሃገራት ኣውሮጳ ክረክብ እንከሎ ብዘይካ ኢትዮጵያ ኩለን ሃገራት ኣፍሪቃ ድምፀን ካብ መሃብ ተዓቂበን እታ ምስ ኣስመራ ኣብ ወጥርን ምትፍናንን እትርከብ ኣዲስ ኣበባ ነቲ ውሳነ ብምድጋፍ እያ ድምፃ ሂባ ኢጣልያ ብሪጣንያ ፈረንሳ ስጳኛ ስዊዘርላንድን ኔዘርላንድን ዝርከብአን 14 ሃገራት ሕብረት ኣውሮጳ ኤርትራ ኣብ ትሕቲ ፍሉይ ምክትታል ሰብኣዊ መሰላት ክትቅፅል ዘለዎን ደገፍ ገሊፀን ብራዚልን ሜክሲኮን ዝርከብአን 7 ሃገራት ደቡብ ኣሜሪካን ካሪብያንን ድማ 10 ሃገራት ኣውሮጳ ብምስዓብ ኤርትራ ኣብ ትሕቲ ዓለም ለኻዊ ምክትታል ሰብኣዊ መሰላት ክትፀንሕ ወሲነን ኣለዋ ኬንያ ደቡብ ኣፍሪቃ ጋና ኣንጎላ ማላዊ ቤኒን ጋምቢያ ዲሞክራሲያዊት ሪፐብሊክ ኮንጎ ኣይቨሪኮስትን ሞሪሽስን ድማ ድምፀን ዝዓቀባ ሃገራት ኣፍሪቃ እየን ተመሳሳሊ መርገፂ ብምውሳድ ድምፀን ዘይሃባ ሃገራት ወሽመጥ ቀጠር ኩዌትን ዒራቅን ምዃነን ተፈሊጡሎ ነቲ እማመ ብምቅዋም ንኤርትራ ደገፈን ዝገለፃ መብዛሕትአን ንባዕለን ብምግሃዝ ሰብኣዊ መሰላት ዝውቀሳ ግብፂ ብሩንዲ ቻይና ህንዲ ኩባን ፓኪስታንን እየን ንርሑቕ ምብራቕን ደቡባዊ ምብራቕ ኤስያን ካብ ዝውክላ ድማ ጃፓንን ማርሻል ኣይላንድን ነቲ ውሳነ ክድግፋን ከለዋ ደቡብ ኮርያ ቪየትናም ታይላንድን ኢንዶኔዥያን ድምፂ ካብ መሃብ ተዓቂበን ኣብቲ ኣኼባ ዝተሳተፈት ኣምባሳደር ሶፊያ እቲ ቤት ምክሪ ነቲ እማመ ክነፅጎን እቲ መዝነት ከብቅዕ ክውስንን ንፅውዕ ክትብል ምሕፅንታ ኣቕሪባ ኮይኑ ግን ሓሳብ ሶፊያ ኣይተሸጠን እቲ ጉዳይ ክቕፅል ተወሲኑ ኣሎ

እዚ ካብ ከተማ ሚኒያፖሊስ ዝፍኖ ሬድዮ ማሕበረሰብ ኤርትራ እዩ ኣብ ሚኒያፖሊስ ብ93 ኤፍኤም ኣብ ኢንተርነት ድማ ብሃይ ደፊኒሽን ኣብ kfai.org ይፍኖ

ዜናት ኣዲና ኣለና ኣብኣኸብ ዝቐፂልና ኣብቲ ካልእ ኣርስቲ ንወስደኩም እሞ ክቡራት ሰማዕቲ መጀመርያ ንኩላትኩም ኣቦታት ሃፒ ፋደርስ ዴና ብልና ክንጀምር እሞ ካብኡ ቐፂልና ከዓኒ ለማዓልቲ ከባድ መዓልቲ እያ ምክንያቱ ትማሊ ብናይ መዓልቲ ሰማዕታት ነይሩ መዓልቲ ሰማዕታት ክበሃሉ እንከሎ ንምሕዛን ኣይኮነን ክቡራት ሰማዕቲ ምክንያቱ እዚ ንዓና ኢሎም ተሰዊኦም ንዓና ኢሎም ክስውኡ እንከለዉ ንዕና ክበርሃልና ኢሎም እዮም ተሰዊኦም ዝነበርናዮ ኩነታት ሕጂ ብዙሓት ሰባት ይርስዕዎ ክኾኑ እዮም ከመይ ከም ዝነበረ ኣብ ትማሊ ንሕዛ እቲ ናይ መዓልቲ ሰማዕታት ፕሮግራማት ነርኩም እቲ ጭካነ እቲ መስዋእቲ እቲ ተወፋይነት ከመይ ከም ዝነበረ ኩላት ንዑ ክንሪኦ ንኽእል ነባዓልና እቲ ዓበይቲ ኮ በዕሉ ክትፈልጥዎኹም ሰብ ክምዕደኩም ዋላ ገለ ኣይክእልን እዩ ግን እትዮም መንእስያት ዘለዉ መታ ንኸይርስዕዎ ብምባል ኣነ ከምቲ ዓመት ዝብላ ናይ መንእስያት ፕሮግራም እንተ ዝህልወና ንመንእስያት ኣኪብካ ብሓሳብ ከተዛርቦም ከም ትኽእል ወይ ከዓ ክትዕልሎም ከም ትኽእል ትንገብር ንዓና ፅቡቅ ጠቐመና ነይሩ ምክንያቱ እቲ ዓበይቲ ሰባት ትሑዛትኢና በቲ ኩነታት ሓለፍና ስለዝኮና እትዮም መንእስያት ግን ነቲ ኩነታት መታ ንክፈልጥዎ ስለምንታይ ና ዘክረ ሰማእታት ንገብር ኢልና መታ ንክንዛርብ ከምኡ ትግብር ሓደ ግዜ ፕሮግራም ተትቀርብ ናይ ብሓቂ ፅቡቅ ኢለ ሓስብ ግን ብዘይብኡ ግን ናይ ትማሊ ፕሮግራም ብጣዕሚ ፅቡቅ ነይሩ ምክንያቱ እቲም ናይ ቆፎ ናይ ሰማእታት ዝእከብ እቲም ናይ ህፃናት ገንዘብ ዝእከብ ከምኡ እውን እቲ ወፍያታት ዝመፅእ ንሕጂ ክቡር ኣሕመድ ኢብራሂም ፅቡቅ ገይሩ ገሊፅዎ ነይሩ ካብ ስታቲስቲክስ ናምፀ ናይ 2024 ከመይ ነይሩ ናይ 2025 ከመይ ነይሩ ሕጂ ከዓ ምንታይ ኣለና ዝብሎ ብዓይነቱ ክሳይ ይቅሪቡ ነይሩ ሞ ክቡራት ሰማዕቲ ንድሕር ድኣቲ ኣብቲ ፕሮግራም ዘይነበርኩም ነርኩም ኮይንኩም ዝኾነ ይውን ኣገባብ ንሕድ ኣብቲ መዓልቲ ክትመፁ ዘይከኣልኩም ነርኩም ኮይንኩም ከምቲ ዝበለ ሲ ኣብ ምነሶላ ዝተኣከበ ኣብ 2024 12600 ገንዘብ ተኣኪቡ ኣብ 2025 ከዓ እቲ ኩነታት ዝርቕ ኢሉ 18000 ተኣኪቡ ነይሩ ኢልና ከምኡ እውን እቲ ናይ ወፍያታት ካብ ሳንዶቅ ዝእከብ ማለት እዩ 9952 ኣብ 2024 ኣብ 2025 ከዓ 7046 ነይሩ እቲ ብሳንዶቅ ሕድሪ ናይቶም ቁልዑ ዝእከብ ማለት እዩ እዚ ንሱ ከዓ 3336.91 ሳንቲም ነይሩ ኣብ 24 ኣብ 25 ብጥሕና ከዓ 3272.78 ሳንቲምን ማለት እዩ ቁልተ ዘልቕ ካኢሉ ከዓ ንሱ ኣብ ኩሉ እዚ ቁልተ ዘልቕ ዘልቕ ኢልና ነርና እጂ እቲ ናይ ቆፎ ሰማእታት ንምሓዝ ዝበሃል ዝነበረ ኣብቲ ዝግበር ዝነበረ ማለት ኣብ 24 ክንደይ ተኣኪቡ ነይሩ ኣብ 25 ከዓኒ እቲ ቁፅሪ ቁፍተ ዝልቕ ኢሉ ነይሩ ኢሉ ነይሩ እሞ ኣትን ከምተንተይ ተጋጊኹ እቲ ቁፅሪ ካብ 32 ነይሩ ሳሚ ድሕር ተጋግኹ ማለት እዩ ክብራ ሰማዕ 32 እዩ ነይሩ መስለኒ 32 ነይሩ ናይ ክስታይ ናይ 24 ኣብ 25 ምስ መፅሕና ከዓኒ ኣብ 28 ወዲቑ ግን ኣብ ትማሊ ዝተገብረ ፕሮግራም እቲ ዝኣተዎ ዝኣከበ ገንዘብ ጥራይሲ ዝተኣከበ ክታይ ማለት ጥራይሲ 38 በፂሑ 35 በፂሑ መብፅዓ ዝበፂሑ በፅሓ ዋላ ገለ ወሲኽካ ከዓኒ ዳርጋ ብኣርባዕታት በፂሑ ኢልካ ትዛርብ ትኽእል ኢኻ ሕጂ እዚ ኢልና ንሕና ክንሕጎስ ንኽእል ኢና ግን ንድሕር ድኣ ንርኢ ኣለና ኮይና ክቡራት ሰማዕቲ መንግስቲ ኤርትራ ኣብ 25 2025 ክንደይ ገንዘብ ኣጥፊኦም ንሕር ኢልና 25,000,000 67,000 ገንዘብ ኣትዮም ዶላር እዚ ብዶላር እዩኣትዮም ንኩሉ ተዛረቡ ዘለና ብዶላር እዩ ክብራት ሰማዕቲ እሞ ኣትዮም ኢልና ክንዛረብ ይንክእልና ምክንያቱ ኣብ ማዕከን ሰማእታት ተዋሂቡ ማለት እዩ ኢኖም ኣበርክቶ ካብ ወፃኢ ዝመፀ ማለት ካብ ኩሉ ወፃኢ ተኣኪቡ ካብ ኤሮጳ ካብ ኣፍሪቃ ካብ ሰሜን ኣሜሪካ ካብ ማእከላዊ ምብራቅ ወላ ገለ ኣካኺቡ ዝወፀ 3,250,000 ተኣኪቡ ሕጂ ዚ ንድሕር ክንደይ ተኣኪቡ ንድሕርልካ ሲ ዳርጋ 22,000,000 መንግስቲ ኤርትራ ከፍሎ 3.2 ሚልዮን ከዓኒ ካብ ወፃኢ ዝእከብ ማለት እዩ 25,000,000 67,000 ተኣኪቡ ካብ መንግስቲ ኤርትራ ንቆፎ ሰማእታት ዝውሃብ ማለት እዩ ካብ ወፃኢ ከዓኒ 3,250,000 ተኣኪቡ ካብ ሕቡራት መንግስታት ኣሜሪካ ከዓኒ ንሕና ዲና ርክባት ንበሃል ብዙሓት ኣለና ኣብዚ ኣብ ዋሽንግተን ዲሲ ጥራይሲ ዳርጋ 100,000 ዝኾኑ ሰባት ኣለዉ ኣብ ካሊፎርኒያ ንሕርከትካ ከዓኒ 67,000 ዝኾኑ ሰባት ኤርትራውያን ኣለዉ ኢኖ ኣብ ሚኒስትራ እውን ኣይንሓምቕና ዳርጋ 3,400,000 ንኸውን ኢና ተዋሓደ ማለት እዩ ኢኖ እቲ ቁፅርና ፅቡቅ ግና ንፈልጦ ኢና እስኻ ዝሕፍር ዩ ንባዕሉ ግን እዚ ኩሉ ኢኻ ሲ ካብ ኣበርክቶ ካብ ሕቡራት መንግስታት ኣሜሪካ ንቆፎ ሰማእታት ክንደይ ኣትሪካ ትግምት ሰሚ
كم سلسة مليون

ጠነስጥልኝ ክብራትና ክብራን አድማጮቻችን እንደምንላችኋል። ይህ በየሳምንቱ ከቀትር በኋላ ከአራት ሰዓት እስከ አምስት ሰዓት ድረስ በፍሬሸር ኮሚኒቲ ሬዲዮ በኬኤፍኤአይ 91.3 ኤፍኤም ለሚኒያፕለስ እና ሴንት ፖል እንዲሁ በዓለም ዙሪያ በኬኤፍኤአይ ዶት ኦርግ እየተዘጋጀ የሚቀርብላችሁ ሳምንታዊ የኢትዮጵያ ድምፅ ዝግጅት ከሚኒያፕለስ ሚኒሶታ ነው። አድማጮቻችን ሰዊት ነኝ። እስከ አምስት ሰዓት ድረስ አብራችሁ እንደምትቆዩ በመጋበዝ ከዚህ ከመግቢያ ሙዚቃ በኋላ አንድ ያስተራወቀን ሙዚቃ እናጫውትላችኋለን።

አድማጮቻችን ያዳምጥ ነው ያስተራውቀ ሀገር ሀገር ሀገር የሚለውን ሙዚቃ ነው አስተራውቀ ይሄንን ጨዋታ በጣም ከረጅም ጊዜ በፊት ነበር የተጫወተችው ግን አሁንም ትርጉም ያለው ሙዚቃ ነው አድማጮቻችን እንግዲህ ሰሞኑን አካባቢያችን ሳመር ገብቶ ሙቀቱ ኃይለኛ የሆነ ነው ያለውና ሁላችንም ይሄንን ሙቀት በአግባቡ መከላከል እንደሚገባን ነው መውጣት ከሌለብን ብዙ የውጪ ስራዎችን አለመስራት ለምሳሌ አትክልት ውስጥ መስራት በፀሐይ ጥሩ አይሆንም ብዙ ሀመጠጣት ልጆቻችንም ደግሞ እደጅ እንዲጫወቱ ለረጅም ጊዜ ማድረግ የለብንም ይህንን አየር በአግባቡ ተጠቅመን ጤንነታችንን መጠበቅ አለብንና እዚህ ላይ ጥንቃቄ እንድናደርግ ያስፈልጋል ቤት ውስጥ ጥላ ቦታ መሆን ብዙ ሀመጠጣት ለቆዳችን ደግሞ ሳንስክሪን መጠቀም ይመከራል በተለይ ልጆቻችንንም ሆነ ራሳችን ውሃ ዋና ቦታ ሄደን ወይም ሀይቅ ዙሪያ ሄደን መቀዝቀዝ አለብን ብለን ካሰብን በመጀመሪያ ደረጃ ሀይቅ አካባቢ ብዙ አደጋዎች እየደረሱ ስለሆነ ጥንቃቄ ማድረግ አለብን ራሳችንንም ልጆቻችንንም መጠበቅ አለብን ብቻችንን ሀይቅ ውስጥ መግባት ዋና ውስጥ መግባት አይኖርብንም ስንገባ ሰው እንዲህ መግባታችንን ተናግረን ድንገት አንድ ነገር ሆነን ብንቆይ እዛ ውስጥ የሚከታተለን ሰው እንዳለ ማሳወቅ ይገባናል እንዳልኩትም ቆዳችን ፀሐይ እንዳያበላሸው ሳንስክሪን መቀባት ይመከራልና እነሱን ጥንቃቄዎች ማድረግ አለብን ረጅም ጊዜ ውጭ የምንቀመጥና የምንቆይ ከሆነ ደግሞ ውሃ መጠጣት አለብን ይህንን ማስተዋልና በዚህ ሁኔታ መጠቀም ይኖርብናል እናሱን እንድናደርግ ነው በሌላው መልኩ ደግሞ በዚህ በያዝነው ወር ባለፈውም እንደገና በሚቀጥለውም ወር ብዙ ልጆች ብዙ ወጣቶች ከሃይ ስኩልም ከኮሌጅም እየተመረቁ ነው ለሁሉም በመጀመሪያ ደረጃ እንኳን ለዚህ ያደረሳችሁ ቀላል መስዋዕት አይደለም ቤተሰቦቻችሁም እናንተም ያረጋችሁትና ለሁላችሁም ለተመራቂዎች በሙሉ እንኳን ለዚህ ያደረሳችሁ ለሚቀጥለው የህይወት ጉዟችሁ ደግሞ የተሳካ እንዲሆንላችሁ እንመኛለን ለሁላችሁም እንኳን ደስ ያላችሁ በርቱ እንላለን ከዚህ ቀጥሎ ደግሞ አንድ የቴዲ አፍሮን ሙዚቃ እናጫውትላችሁና ዶክተር ኃይሌ እስቲ ለዛሬ የሚያቀርብልንን ፕሮግራም እንሄዳለን ወደሱን እሳቸው ጋር እንሄዳለን

0: ያዳመጥነው የቴዲ አፍሮ ኢትዮጵያ የሚለው ሙዚቃ ነበር። አድማጮቻችን ቀደም ብለን እንደ ነገርናችሁ ዶክተር ኃይሌ መስመር ላይ አሉ። ዶክተር ኃይሌ ያዳምጡኛል?
1: አንቲኔስቲን ሰይታ ዳምጣለሁ።
0: ተነስተልኝ ዶክተር ኃይሌ፣ በመጀመሪያ ጊዜውን ወስደው እዚህ በመገኝቶ በስልክ በመገኝቶ በጣም አመሰግናለሁኝ። ለዛሬ ምንድን ነው ልንነጋገር ያሰብነው?
1: እኔ ዛሬ ያሰብኩት ይሄ

0: አዲስ የመጣ ግብር ተብሎ እስከዛ የሚከፈለው ግብር እንግዲህ የቦታ ግብር የሚባል ነው። ኢትዮጵያ ውስጥ የቦታ ግብር ሁናችሁ የሚላውቀው እንደዚህ ሀገር እንትን ፕሮፐርቲ ታክስ የሚባል ነገር አልነበረም። አሁን እነሱ ይህንን እንደሌላ ሀገር መሆን አለበት ብሎ የጣራና ግድግዳ ግብር ተብሎ ከፍተኛ ገንዘብ የተጠየቁ ነው እና አንዱን ወዳጅን ጠይቄው እስቲ ምን ያህል ነው ስለው እስካለፈው ጊዜ ድረስ 500 ብር ስከፍል የነበረው አሁን 90,000 የሚከፍለው እና እንደዚህ በዚህ አይነት ደረጃ እያስጨነቋቸው ነው ለማለት ነው። መጀመሪያ የሚያከራዩ ደግሞ ሰዎች ቤቱን ደግሞ የሚያከራዩ ሰዎች ማንኛውም ሰው ቤት ለማከራየት በአከራይና በተከራይ መካከል ብቻ ውል አይሆንም። መንግስት ባለበት ቀበሌም ሆነ ብቻ የመንግስት ተወካይ ባለበት ካልሆነ በስተቀር በሌላ መንገድ ተከራይቶ ቢገኝ አከራዮች ቢያንስ የሶስት ወር ኪራይ ይቀጣሉ የሚል ህግ ወጥቷል እና ይሄ ነው ሁለተኛው። ሶስተኛ ደግሞ እንግዲህ ያለፉት ሁለት ዓመቶች የቤት ኪራይ ዋጋ እንዳይጨምር ተደርጎ ባለበት ነው የቆየው የዛሬ ሁለት ዓመት በነበረው ማለት ነው። አሁን ከሁለት ዓመት በኋላ ሲጨመር 11.5% ብቻ ነው መጨመር የሚችሉት። ለምሳሌ 200 ብር ከነበረ ኪራዩ አሁን 222 ብር አካባቢ ነው የሚቀም 223 ብር አካባቢ ምንም ያህል አይጨምርም። እና እኔ እዚህ ላይ እንግዲህ ለመግለጽ የፈለግኩት ያው ተከራዮች ብዙ እዳ እንዲመጣባቸው ፈልጌ ሳይሆን በዚህ የሚተዳደሩ ሰዎች ምን ያህል እንደሚቸገሩ ለመግለጽ ብዬ ነው። በቤት መካየት ብቻ ለሚጠቀሙ ገቢያቸው ያ ብቻ ለሆነ ብዙ ሰዎች አዛውንት ሁሉ እንደዛ ስላሉ ማለት ነው።
1: ይቀጥሉ።
0: ይሄ ችግር አለና አሁን ከዚህ ውጭ ማከራይ ስለማይፈቀድ በቃ በጣም ችግር መጥቷል። እንግዲህ ውስጥ ለውስጥ መስራት ሊመጣ ይችላል፣ ብዙ ችግር ሊመጣ ይችላል። በዛ ላይ ደግሞ ይሄ ችግር የመጣ መቼ ነው? ተከራዩ ቁጥር በጨመረበት ቤታቸው እየፈረሰ ተከራዮች ቁጥር በጨመረበት ሰዓት ነው ይሄ ችግር የመጣው እና አሁን ቤታቸው የሚፈርስባቸው ሰዎች ወዲያው አይደለም ቤት የሚሰጣቸው፣ ከሁለት ዓመት በኋላ ይሰጣቸዋል ተብሎ ተከራይ ነው የሚባሉት። እነዛና የሚገቡበት ቦታ እየተቸገሩ ያሉበት ሁኔታ ነው ያለው እና አሁን አንዳንድ የቤት ባለቤቶች ደግሞ በዚህ በርካሽ ዋጋ እናከራይም እያሉ ቤታቸውን ሲዘጉ የቤት ፈላጊ ቁጥርና እየበዛ ቤት ያላገኘው ሰው ቁጥር እየበዛ እንደሄደ እነዚህን ነው ለመግለጽ የፈለግኩት። ዛሬ
1: ዶክተር እንዳሉት ነው እኔ መናገር እችላለሁ። አሁን የአሁኑ ባይሆን የዛሬ 12 ዓመት በመጀመሪያ ጊዜ ቦታ ተነስተው ቤታቸው ፈርሶ ወደ ሌላ ሰፈር የሄዱ ሰዎች እንደተባለው ወዲያው አልተሰጣቸውም ቤት። ምንድነው ቦታውም አልተሰጣቸውም። ቤታቸውን ተፈርሶ ለቀው እንዲወጡ ከተደረጉ በኋላ እንዳሉት እርሶ ቤት ክራይ ፈልጋችሁ ተከራዩ ነው የተባሉት እና የተሰጣቸው የተባለውም ግምት ቤት ክራይ ላይ ውሎ አልቋል። ከዛ ከቤት ካስለቀቋቸው ከአመታት በኋላ ቦታ ተሰጥቷቸው ቦታው ላይ ቤት ለመስራት ምን ያህል ጊዜ እንደሚወስድ መቼም ኢትዮጵያ ውስጥ ያለ ሰው ያውቃል። ከእቃ መወደድ ከመግዛት ትላንትና ይህን ከነበረበት ሰው ቤት ወጥቶ ሌላ ቦታ ሄዶ ሌላ ሰፈር ሩቅ ሰፈር ሄዶ ያን ሁሉ ተሰቃይተው ነው የሰሩት እና በዛን ሰዓት እንኳን ቤት ክራይ ለማግኘት በጣም አስቸጋሪ ነበር። በተለይ ከተማ ውስጥ የነበሩ ሰዎች እርቀው ከመኖሪያቸው ከመንደራቸው ከጎረቤታቸው ከቤተ ክርስቲያናቸው ከሃይማኖት መዋቅራቸው ከዛ ሁሉ ለቀው ሌላ ቦታ አዲስ የማያውቁበት ቦታ ሄደው ነው የሰፈር የመሰረቱት። እና በአሁን ሰዓት ደግሞ ይሄ ነገር እንግዲህ ከዛ ጊዜ ጀምሮ ሰው ቤት እየተከራየ ቤት እየሰራ እየሄደ ሆኖ አሁን ደግሞ በየጊዜው የኮሪደር ልማት እየተባለ ሰው በየቦታው እየፈረሰበት ቤት

0: እንደ ተባለው መኖሪያ ቤት ሳይሰጠው ተከራይ ተገባ ተብሎ ባለፉት 2-3 አመታት ቤታቸው ፈርሶ የከተማ የኮሪደር ልማቱ የሚገርመው እኔ በሰማሁት የዛካቤ ነበሩትን ሰዎች አስነስተው መኪና ማቆሚያ ያደረጉት ቦታቸውን እና የማቃቸው ሰዎች አሉ። ቤታቸው ውስጥ ዘው በፊት ለፊት በኩል ሱቅ ሰርተው አከራይተው ከኋላው እየኖሩ ስራቸው እዛ ሱቃቸውና ያከራዩት ነበር። በአንድ ጊዜ መኖሪያ ቤታቸውንም የሚሰሩበትንም ቦታ አጥተው ሩቅ ሰፈር ሄዳችሁ ቦታ ተሰጥቷችሁ አንድ ብላችሁ ጀምሩ ተብለው ራሳቸውን ለማቋቋም ካመት በላይ ፈጅቶባቸዋል። በዛ ላይ ደግሞ ልጆች አሉ። ትምህርት ቤት የሚሄዱ ልጆች እዛ አካባቢ እየተማሩ እያለ ለቀው ሲሄዱ ከትምህርት ቤታቸው ይወጣሉ፣ ከጓደኞቻቸው ይወጣሉ፣ ከጎረቤቶቻቸው ይወጣሉ። በልጆች ላይ ያለው ተጽዕኖ ከባድ ነው እና እንደዛ ሆኖ ነው የተደረገውና ይሄ ኮሪደር ልማት የሚለው ነገር እኔ ምን እንደሆነ ሊገባኝ አልቻለም። እና ብዙ ነገሮች ነው በዚህ ከሰፈር ከቦታ በመፈናቀል የመጣው እና እርሶ የገለጹት ነገር ትክክል ነው። እና ደግሞ የቤት ክራዩ እንዳሉት ግማሹ ሰው በአብዛኛው በተለይ ጡረታ የወጣ ሰው ስራ ስለማይኖረው ቤቱን አንድ ክፍል ውስጥ ሰርቪስ ኳርተር እየኖረ ዋናውን ቤት እያከራየ ነው የሚኖረው። እና ይሄ ታክስ መጨመር በጣራና በግርግዳ ድሮ ዝም ብሎ የመሬት ታክስ መሆኑ ቀርቶ የቤት ታክስ አሁን እዚህ ሀገር እንዳለው ፕሮፐርቲ ታክስ እየተባለ ጣራ ነክ የሆነ ክፍያ እየተጠየቁ ትልቅ ችግር ነው የገለጹት እርሶ።
1: እዚህ ላይ ደግሞ
0: ጨርሻለሁ።
1: እዚህ ላይ ደግሞ መጨመር ፈልጎ ቅድም አንቺ አሁን የገለሹ ላይ ቤት ስሩ ሀብላችሁ ጀምራችሁ ቤት ስሩ ሲባል ቤት ስራው ከአመት በላይ የሚፈጅ አመታት የሚፈጅ ነው። እንግዲህ ቅድም እንደገለሹ እና እዛ ላይ አንዱ ሌላው ችግር ምንድን ነው? ስሩ ተብሎ የሚሰጣቸው ገንዘብ ዛሬ የሚሰጣቸው ቤት መስሪያ ተብሎ ገንዘብ በአመት በሁለት አመት ውስጥ ኑሮ ተወዶ በፍጹም የማይበቃ ገንዘብ እየሆነ ነው ያለው ቤቱ የሚሰራበት ወቅት ማለት ነው። አንዱ ችግር እና ሌላ ደግሞ መልስ የፈለኩት ቤት በሚከራይበት ጊዜ በአሁኑ ጊዜ የአከራይ ተከራይ ተብሎ ከቤቱ ክራይ በግምት 20% ለመንግስት ነው የሚሰጠው። አከራዩ ከሚያገኘው ላይ ወይም ከምታገኘው ላይ ከዚህ ከቡ ከጣራ ከግድግዳ ግብር ሁሉ ሌላ የአከራይ ተከራይ ተብሎ ከ120 ለመንግስት ነው የሚገባው። ይህም ራሱ ሌላ አንድ ችግር እንዳለ ማለት ነው። በአከራዮች ላይ የመጣ ችግር በጣም ብዙ ነው እና ለመጨረሻ ያህል ደግሞ እንዲህ አይነት በቤት ንብረት ባለ ንብረቶች ላይ እንዲህ አይነት በደል መጀመሪያ የተሰራው እኔ በማስታውሰው በደርግ ዘመን ነው። በደርግ ዘመን በአንድ ወቅት ደርግ ስልጣን በያዘ በአመቱ ነው መሰለኝ ከአንድ በላይ ማንም ሰው ከአንድ በላይ ቤት ሊኖረው አይችልም ተብሎ የትርፍ ቤቶች አዋጅ ተብሎ ከአንድ በላይ ቤት ያለው ሰው ያለ ምንም ነገር ሳይሰጣቸው ቤታቸው ተወረሰ። በቃ እንዳለ ተወረሰ እና ምንም ካሳም የተሰጠ የለም። በቃ በፊትም አይገባችሁም ነበር የሚል ነው እና ደክሞም ብዙ ድካም አድርጎ የሰሩም ሰዎች ቤታቸውን አጥተዋል። በቃ ያኔ የተጀመረ ነው ይሄ የቤት ባለ ቤቶችን ላይ ተጽዕኖ ማድረግ ማለት ነው።
0: አዎ እንዳሉት ቀደም ብለው እንደተናገሩት ለምሳሌ ቤታቸው የፈረሰባቸው ሰዎች ግምት ተሰጣቸው ተብሎ እንደተባለውም ቦታቸው ከቤታቸው ሲለቁ እዚህ ቦታ ደርሷቸዋል ተብሎ ቦታ ተሰጥቷቸው አይደለም ብዙዎቹ የተነሱት። ሁለተኛ ነገር ደግሞ እዛ ቦታ ድረስ እስከሚደርሱ ድረስ የትም ትኖራላቸው አልተባለም። ያ የተሰጣቸው ግምት የተሰጣቸው ቦታ እስከሚያገኙ ድረስ ለሚኖሩበት ቤት ክራይ እንኳን እንዳልበቃቸው ነው ብዙዎቹ የሚናገሩት። እሱም ትክክል ነው አውቃለሁ በዛ ደረጃ። እና ያ ብር በአጠቃላይ ሳስበው የኢትዮጵያ መንግስት በየአቅጣጫው ከህዝቡ የተመጣጠነ ለህዝቡ ኑሮ ሳይሰጥ ውሃ ሳያደርግ መብራት ሳያደርግ የህዝቡን በየአቅጣጫው በታክስ በምን እያለ ብር የሚወስድበት ምክንያት ዋናው ምንድን ነው ብለው ያስባሉ?
1: በእኔ ግምት እንግዲህ ሁለት ነገር ነው። አንደኛ አርቀው ባለማሰባቸው የኢኮኖሚን ጉዳይ የሚሆን ይሄነት እንደ ቀድሞቹ መንግስታት አርቀው ባለማሰባቸው ያላሰቡት ችግር ውስጥ እየገቡ፣ ሁለተኛ ደግሞ ማንኛውም ብዙዎቹን ነገሮች በሰላም በውይይት ከመፍታት ሁልጊዜ በጦርነት እየፈቱ፣ ጦርነት ደግሞ ከነሱ ከራሳቸው አቅም በላይ ነው። እንግዲህ አሁን አንድ ድሮን እንኳን መግዛት ተብሎ ቢታሰብ ከሀገራችን አቅም ከላይ የታየ በጣም በቃ ያላሰቡበት እንትን ውስጥ መከራ ውስጥ ገብተዋል። እንግዲህ እንደማየው ሁለተኛ፣ በዛ ላይ ደግሞ በግል ደግሞ ይሄ የማጭበርበር ነገር በጣም ስለተስፋፋ አብዛኛው ከሱን ጭምር አብሮ የመጣ በጣም ብዙ ችግር ስለመጣ በቃ ከዛ ጋር የተያያዘ ነው እንጂ ለበጎ ነገር ለሙያ ተብሎ አይደለም የሚደረገው ማለት ነው። እንደማየው የኔ ግምት እና ከአድቆ ካለማሰብ እና ደግሞ በትክክል ገንዘቡን ካለመጠቀም የመጣ ይመስለኛል። በዛ ልክ ደግሞ ኢትዮጵያን ብር እየወደቀ ስለመጣ በቃ ብቻ በጣም ግራ የሚያጋባ ትንሆናል ሁኔታ ነው ያለ ነው።
0: እሺ ዶክተር ኃይሌ አንድ ጊዜ ማስታወቂያ እንናገር ያዙልኝና ስለ ኢትዮጵያ ብር አወዳደቅ አንዴ ለመናገርና ለመጠየቅ የምፈልገው ነገር አለ፣ አንዴ ያዙልኝ።
2: KFAI is supported in part by the Minnesota Department of Public Safety. A lot has changed in the past year. The speed limit has not. Speeders can expect to be stopped. Speed kills. Please slow down. Extra enforcement now on Minnesota roads.
3: With a library card, you can access library resources without leaving home. On your phone, tablet, or computer. Services include online tutoring for kids in grades K through 12, job skills, newspapers in multiple languages, and more. Trusted information, learning, and support is available anytime, wherever you are. Learn more at your local library's website or melsa.org to get started.
0: አድማጮቻችን በማዳመጥ ላይ ያላችሁት በየሳምንቱ ከቀትር በኋላ ከአረሳት እስከ አምሳት ድረስ በፍረሸር ኮሚኒቲ ሬዲዮ በኬኤፍአይ 90.3 ኤፍ ለሚኒያፕልስ እና ሴምፖል አካባቢ እንዲሁም በዓለም ዙሪያ በኬኤፍአይ ዳቶርግ የተዘጋጀ የሚቀርብላችሁን ሳምንታዊ የኢትዮጵያ ድምጽ ዝግጅት ነው። መስመር ላይ ዶክተር ኃይሌ ያሉ እና በአሁኑ ሰዓት እየተነጋገርን ያለ ነው ኢትዮጵያ ውስጥ በቤት ክራይ ስለሚኖሩ ሰዎች ከቤታቸው ተፈናቅለው ሰዎች የቤታቸውን ትክክለኛ ግምት ስላለማግኘታቸው መንግስት በየአቅጣጫው ከህዝቡ የሚሰበስበውን ታክስ ምን ላይ ነው የሚያውለው በሚለው እና ስለ መጨረሻ ላይ ስንነጋገር የኢትዮጵያ ብር እየወደቀ መምጣቱን ዶክተር ኃይሌ ገልጸው ነበረ። በሱ ላይ የኢትዮጵያ ብር መውደቅ ከጀመረ ቆይቷል፣ ግን በተለይ በጣም አይሆኑ አወዳደቅ የወደቀው ይመስለኛል። ምናልባት ባለፈው 2-3 ዓመታት ከዓለም ባንክ ይሁን ከሆነ ቦታ ብድር ለማግኘት ብራችሁን መጣል አለባችሁ ተብለው ነው የተባለ ይወራ ነበረ። በዛ ምክንያት ነው እና አሁንም ደግሞ ብድር ለማግኘት የኢትዮጵያ መንግስት ጠይቆ ብዙ ብር አልሰበሰባችሁም፣ መጀመሪያ ከህዝቡ በቂ ብር ሰብስባችሁ ከዛ በኋላ ነው የምንሰጣችሁ ብድር ተብሏል የሚል ጭምጭምታ አለና ይሄ ጭምጭምታ ምናልባትም ሊሆን ይችላል ብሎ በገመት የሚቻለው በየአቅጣጫው መንግስት የታክስ የሚወስደውን ብር እየጨመረ ነው እንዳሉትም የከራይና ተከራይ የሌለ የጣራና የግርግዳ ታክስ እና ብሎም በየአቅጣጫው እንደዛ ይላሉ። በሌላ አንጻር ደግሞ ኢትዮጵያ ውስጥ ባለው ጦርነት ምክንያት የኢትዮጵያ መንግስት የሚገዛቸው የጦር መሳሪያዎች ብር ስለሚያስፈልጋቸው ከህዝቡ በታክስም ሆነ በሆነ መልኩ ለመውሰድ ስለሚያደርጉ ነው። ይሄ ሁሉ ሆኖ ግን የኢትዮጵያ ህዝብ ኑሮ ከቀን ቀን እየወደቀ እያነሰ ነው የሚሄደው። ይህን ማለት ትክክል አባባል ነው ይላሉ ዶክተር?
1: በደንብ በትክክል የገለጽሽው በቃ የብሩ መውደቅ ደግሞ በደንብ ገልጸሽዋል። ብሩ ደግሞ ወድቆ ዛሬ ያለበት ደረጃ እንደሚደርስ ከመጀመሪያ አውቀውታል። መጀመሪያ በአንድ ዶላር 53 ብር ከነበረበት ወደ 76 ነው እንግዲህ ከአይኤምኤፍ ጋር ተነጋግረው ሲቀየር 76 ሲያደርጉት በዛን ጊዜ ልክ ለመንግስት ሰራተኞች በሙሉ ተመጣጣኝ ደሞዝ ጭማሪ ያደረጉላቸው እናርገናል፣ ምንም አልጎዳንም አሉ። ግን ውስጣቸው እያወቀ ነው። ከዛ በኋላ ከ76 በኋላ ዛሬ 161 ደርሷል። አብሮ ግን ጭማሪ አልቀጠለም። አየሽ፣ ከመጀመሪያ አንድ የብቃ ዝም ለማሰኘት የተደረገ ነገር ነው። እና እኔ ማስታውሰው ግን መቼም በድሮ በመጀመሪያ በቀዳማዊ ስላሴ ጊዜ የኢትዮጵያ ገንዘብ ራሱ ብርም አይባልም፣ ኢትዮጵያን ዶላር ነበር የሚባለው። እና ቋሚ ነበር፣ አንድ ዶላር 2.50 የዚህ ሀገር ብር፣ የዚህ ሀገር ዶላር የኛ 2.50 ነበረ። የኢትዮጵያ ብር የትም ቦታ አሁን ወደ ለንደን ሄዶ አንድ ሰው ከተማ ውስጥ ያለ እንጂ ባንክ ሄዶ ይቀበሉት ነበር ኢትዮጵያን ብር ድሮ። እና አንድ ሰው የኢትዮጵያ ብር ይዞ ሄድ ነበረ። በደርግ ጊዜ ደግሞ 2.07 አንድ ዶላር 2.07 ነበረ። ከዛ በኋላ ኢህአዴግ ሲገባ አንድ ዶላር ወደ 5 ብር አካባቢ ተደረገ። ከዛ ግን ጨምሮ አሁን ያለበት ደረሰ። ለአንጻሩ ለማወዳደር ያህል አሁን በኤርትራ አንድ ናቅፋ ነው የኤርትራ ገንዘብ የሚባለው፣ አንድ ዶላር 15 ናቅፋ ብቻ ነው ዛሬ። እኛ አንድ ዶላር 160 ሲጀመር ግን ተመጣጣኝ ነበሩ። እና እንትንም ይጠይቃል አንዳንድ ጊዜ የአይኤምኤፍ እና ሌሎቹ የሚጠይቁትን እንዲያርጉ ሜትን አናደርግም ለማለት የኢኮኖሚ ጥንካሬ ይጠይቃል። እኛ ግን ጥንካሬ ስለሌለን የሚሉትን ሁሉ እሺ እያን ሄድ እንጂ የእነሱ ጥያቄ ከመጣ የኛ ጋር በቀዳማዊ ስላሴም ጊዜ መጥተዋል፣ በደርግም ጊዜ መጥተዋል። ግን የለም በዚሁ እንቀራለን የማለት ማለት ችሎታ ነበረን። አሁን ግን በጣም ብዙ ደውስ ስለገባን ብዙ ችግሮች ስላሉ የሚሏቸውን በቃ መፈጸም ብቻ ነው ያላቸው ምርጫ ይመስለኛል። ያ ነው ችግሩ። ግን ለእነሱ ይህን ደግሞ ዘርዝሮ አይነግሩንም። ሲደርስ ነው እንጂ የምናየው የኢትዮጵያ መንግስት ያለበትን ሁኔታ እዚህ ላይ ያለ ነው ለህዝቡ አይናገርም። ሲናገርም ደግሞ በበጎ አስመስሎ ነው። ለምሳሌ ከ53 ብር ወደ 76 ብር ሲቀየር የምንዛዩ እንትን ነው የማክሮ ኢኮኖሚ ማሻሻያ ተብሎ በመልካም ገጽታ ነው የተነገረው። ይሄ ዛሬ የሚመጣው ነገር አልተነገረም ማለት ነው።
0: አዎ፣ ሰው ብር መቀየር ቢፈልግ እና ለአንድ ጉዳይ ብር ማውጣት ቢፈልግ እንደ ድሮ 100 ብር አውጥቶ የሚገዛው እቃ ዛሬ በሺዎች የሚቆጠሩ ነው እና በፌስታል ብር ይዞ መሄድ ተገዷል። ያው በስልክና በሌላ በላፕታፕ ምናምን የብር መቀየር ካልሆነ በስተቀር ገንዘብ ከባንክ ሄጄ አወጣለሁ የሚል ሰው ብር ለመያዣ ፌስታል ያስፈልገዋል ማለት ነው። ያን ያህል ነው ብሩ የወደቀው። እና መቼም ህዝቡ እዛ ያለው ህዝቡ ያውቀዋል፣ እኛም እዚህ ያለን ሰዎች እናውቀዋለን። ምክንያቱም ዘመዶቻችን እንደ ድሮ በ10 ሺ ብር ጤፍ አይገዙም አይደለም። ድሮ እኛ ስናቅ እኛ ኢትዮጵያ በነበርን ሰዓት ጤፍ 100 ብር ከሆነ ተወዶ ነው ተብሎ ነው የነበረው እኔ በነበርኩበት ጊዜ። እና በዛን ሰዓት የነበረውን በሺዎች ወደ 20 ሺ ደርሷል ይባላል ጤፍ። እና የሰው ደሞዝና የኑሮ ሁኔታ ሳይሻሻል የዋጋ ጭማሪ ማሻቀብ ብቻ ነው ያለው የሚታየው። ዛሬ ይሄ ነገር ነበረ፣ ትላንትና በዚህ የገዛ ነው፣ ዛሬ ይሄን ያህል ሆኗል ብቻ ነው የሚሉት እነሱ። እየጨመረን ያውቁታል፣ እየጨመረ እንደሄደ ግን ምንም የሚሉት ነገር የላቸውም። ተወደደ በቃ ይሄ ነገር ጨመረ፣ ቤንዚን ጨመረ፣ ቂቤ ጨመረ፣ ዘይት ጨመረ፣ ስኳር ጨመረ፣ ሽንኩርት ጨመረ። ሌላው አልፎ ከጓሯችን የምናመርታቸው አትክልቶች እና ፍራፍሬዎች ሁሉ ዋጋቸውን እየጨመረው ግን አንዳንድ ይሳሰበው ሰው ምግብ በልቶ ቤት ክራይ ከፍሎ መኖር መቻሉ በጣም ይገርመኛል። አንዳንድ ይሳሰበው ባለም ዙሪያ ሁላችንም ስለተሰደድን እንደሌላ ህብረተሰብ አይደለንም። እኛ ብልተን ዘመዶቻችንን ጎረቤቶቻችንን ዝም አንልም እና እንካፈላለን ያለንንና ለዘመዶቻችን ብር በመላካችን ይመስለኛል ቆመው የሚሄዱት እንጂ ኢትዮጵያ ውስጥ ሰርተው ባቅማቸው የሚኖርበት ጊዜ አይደለም ኢትዮጵያ ውስጥ። እንደዛ በያስባለው ምን ይላሉ እርሶ በዚህ ላይ?
1: አይ ትክክል ነው። በአሁን ሰዓት ላይ በቃ ከውጭ ካልተላከላቸው አሁን ቅድም ሳሌ ከባድ ነው በጣም። አሁን ለምሳሌ ሰራተኞች ራሳቸውን የትምህርት ቤት አስተማሪዎች የመሳሰሉት የመጓጓዣ ወጪ እንኳን በዝቶባቸው ከስራ ወደ ቤት በእግር መጓዝ ተጀምረዋል። ምክንያቱም አልቻሉትም። በቃ 10,000 ብር አግኝተው 4,000 ብር ለመጓጓዣ በወር መክፈል አይነት የሆነባቸው ስለነበር እሷን እንኳን ቀንሰን ምን በላውን እንመገባለን በማለት ከአቅማቸው ላይ ስለሆነ ችግር ውስጥ ገብተዋል። ልክ ነው። ከዚህ የላክን ነው። ለዛውም ቅድም ደግሞ የአከራዮችን ችግር ስለገልጽ እዚህ ላይ እንትን ያው ተከራዮች ችግር የለባቸው ማለት አይደለም። ቤት ኪራይ የሚጠየቁት ገንዘብ ያው እንደ 40,000 ብር 30,000 ብር እየተከፈለ ነው። ለአንድ መኝታ ቤት ለሁለት መኝታ ቤት 40,000 ብር 30,000 ብር እየተጠየቀ ነው ያለው። እሱን መላቅ አይደለም። ያው እሱ መከራየት ሲባል እንደውም እኔ አንዳንድ ጊዜ የምንናንበኝ ከድሮ ማለት ቤት መከራየት አለ አይደለም። መከራየት ሲባል ራሱ ቃሉ መከራየት የሚጀምረው በመከራ ነው እያልኩልን ነበር ራሴ። ምክንያቱም በጣም ከባድ ነው ለነሱ።
0: አዎ፣ 40,000 ብር 30,000 ብር ቤት ክራይ ከፍሎ መኖር በስንት ሺህ ብር ደሞዝ ነው? እነዚህ ሰዎች በስንት ብር ደሞዝ አላቸው? 100,000 ብር ይከፈላቸዋል።
1: አርባ ፐርሰንቱን
0: ከፈሉ 30% ከፈሉ ለቤት ክራይ ብለን ብንል በመቶ ሺህ ብር ነው የሚከፈላቸው ወይስ ምንድን ነው? ደሞዙና የኑሮ ውድነት አብሮ ተመጣጣኝ ነው አድጓል? እንዴት ነው? እዛ ጋር ቅድም እንደገለጹት ከሆነ አልሄደም የሰው ሰራተኛ ደሞዝ ከተወሰነ ጊዜ በኋላ አላደገም። ምንዛሬው ዋጋ እያጣ በሄደ ቁጥር ምንም ነገር አልተደረገም ነው እና በዛ ሁኔታ ላይ ነው አሁንም ያለው ማለት ነው።
1: ልክ ነው። እኔ አሁን በደሞዝ ደረጃ ማቆ የሁለተኛ ደረጃ አስተማሪዎችን ደሞዝ ነው ማቆ። በአማካይ አሁን ጥቂት ዓመታት ከሰሩ በኋላ ነው በጣም ከ6-7 ዓመት ከሰሩ በኋላ 20,000 ቢያገኝ ነው በቃ የወር ደሞዛቸው። በ20,000 ብር የሚያገኝ ሰው ቤት ከሌለው ወይም ቤት ከሌላት 30,000 ብርና 40,000 ብር ከፍሎ ስለማይቻል በጣም በቃ ስቃይ ውስጥ ነው ያሉት ማለት ይችላሉ። እና ግዴታ ቅድም አንቺ እንዳልሽው ከውጭ እርዳታ እያገኙ እንደዚህ ነው እንጂ እንደ ድሮ ሰራተኛ ነኝ ራሴ እንችላለን የሚባል ነገር እየጠፋ እየሄደ በዛውም፣ እኔ ደግሞ ሌላ ደግሞ ትልቅ ችግር የሆነው በፊት ርካሽ ቤት ፍለጋ ሩቅ ሩቅ ቦታ የገቡ ሰዎች ዛሬ የመጓጓዣ ገንዘቡ ስለጨመረ በቃ በጣም ችግር ውስጥ ገብተዋል። በዚህ ሁኔታ ደግሞ ከቀጠለ ቅድም እንዳልኩት 10,000 ብር የሚያገኙ ሰዎች 4,000 ብር ለመጓጓዣ ያወጡ መጓጓዣ እየጨመረ ከሄደ አንድ ቦታ ሲደርስ ለምንድን ነው ስራ የምሰራው ሰርች የምናገኝ ነው የሚል ደረጃ እንዳይደርስ እና ሰውን ስራ ከመሄድ እንዳይገታ እስከዛ ደስ እየሰርጋ ስጋት ላይ ነኝ ማለት ነው።
0: የኢትዮጵያ ሁኔታ በጣም አሳዛኝ ሁኔታ ላይ ነው ያለው። ተነጋግረን የምንጨርሰው አይደለም። ዶክተር ኃይሌ ስለ ጊዜዎት አመሰግናለሁ። መጨረሻ ላይ ሌሎች የሚፈልጉት ነገር ካለ
1: እንገልጫለሁ። እግዚአብሔር ይስጥልኝ እድሉን ስለሰጠሽኝ አመሰግናለሁ።
0: እሺ፣ በጣም እግዚአብሔር ይስጥልኝ ጊዜዎቱን ወስደው ስለ ሀገራችን ሁኔታ እንድነጋገር ስላደረጉ አመሰግናለሁ። እግዚአብሔር ይስጥልኝ።
1: አሜን አሜን። እግዚአብሔር ይስጥልኝ።
0: አድማጮቻችን፣ ወደ ፕሮግራማችን ስንመለስ እስቲ አንድ ሙዚቃ እንጋብዛችሁ።

0: አድማጮቻችን እያዳመጥን ያለው የነበረው ታሪኩ ከአኮን ጋር ሚክስ የተጫወቱትን ሙዚቃ ነበር። ይሽታ ዲሽታ ጊና የተባለውን ሙዚቃ በሚክስ የተጫወቱትን ነበር ያዳመጥነው። አሁን ደግሞ ከበቡሽ ነጋሽ ያገኘነውን ጉራጌኛ ሙዚቃ እናጫወታለን።
1: Don't miss your chance to defy gravity at Wicked.

አድማጮቻችን ዝግጅታችንን ለመጨረስ ጥቂት ደቂቃዎች ናቸው የቀሩን። ከዚህ ቀጥሎ ደግሞ አንድ የሐመልማልን ሙዚቃ እንጋብዛችኋለን።

አድማጮች አችን በዚሁ ለዛሬ ያሰጋጀንላችሁን ፕሮግራም ፈጽማለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምናገኛችሁ ድረስ መልካም ሳምንት ደና ቆዩን እባካችሁ። የሚቀጥለው ሳምንትም ሌላ ሙቀት ነው ተጠንቀቁንላለን። መልካም ሳምንት ደና ቆዩን። This has been the Voice of Ethiopia from Minneapolis, Minnesota.